ሳር ለየነ ለጋጣር በሰግራነ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ